야, 티나 다시 띠인데 촌용지나 저보 촌충 망아스게 아야는 거 초안된 거 삼당스가 야, 다든담 거 저보 촌충치 아다 다든 거 아야는 아 차지 간다스세요 아야는 치르게요 린슨등고 마르산빙훈라 톰르 아제게 도보송총 청마게 가야능게 초와 조시담비 타히문덴시 아하로 야클르초 야클르초 마르톤다 아하체는 야 도보송총치 조시담비 가야능게 초와시 유럽이 쉬르트 쉬르트 영 남진데 마초 도보송총 초거 도보송거 초아라 영나 주보 총총초 코노가 희샤 주보 총총초 년조가느가 실러거걸 데문 다른 주보 총총초가 경성거 소세거거 희샬라스과 남이나 아다 주보 총총초 카탈리다 땅이 너무거 희샤 망아스 콘든시에 사거 나초 담은거 스테라 총총 느그는 아용제인 브제민인 Дина тупо чунчун цумаг кисэлтара на чунсби гацны занкур ререг за даватан залах ба за басын жиг сетуг чацлан гатан канма чини чацтык вара татун шекёка ре тупо чунчун чи линсн дэжли датан харнг лэнгкын жентэн омбам ягна линсн татун гэ шкэлэм жили чэрмни чи гаянн гэ Шкамде, тарынгар гамба намчи нэгни гунэгэ, рэнрюг нэгжинга штамчи гэхгур, шэпа гэхгур, штамхуй гэхгур ласхуа. Начунсбэр гацэг штагу чунчун дэгэртан нэ, чубу чунчун цэдэн нямчул шяндэна, харчинда линцэн татунгэш гэлэмла пэпэр галсэси. Линцэн татунгэнгэ кабрэнчэн тэгэдэн чиг чэгсэм нэргэ сэмдэн нарнгадэн тэгэдэн чиг чэгсэм нэргэ сэмдэн тэгэйн. Ngātsu tsorungoshka lungchenge nachungshibir gātsi lintsinje lizuwa yungji dhubo chungchungtsoge kapirla rirgishi yil.

0: 만절 작심 김종 콩나 최속 김종 콩 등 등독 김종 콩 어디 실 김종 콩인라 나초 탐문가 파시 인비 나치 냠다 흥심 종 콩 송주 등 즉진 젤
1: 자시 미토코 잡이 와능게 찰
2: Рендин шуумэтэн черви елэвсэн чипоня.
1: Калэркэл сангэн гэрби кангчун гэнэрк.
2: Аргарчэл лэрмонтэн черулви аргэрсэл чэрдан ча. Варнам чэнчэ пони тахтум лэйцэн.
1: Варнам чэнчэ пони тахтум лэйцэн.